0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐሙስ ሐምሌ 9 ቀን 2018 ዓ.ም ተመረጥ ሰላምታችን በያላችሁበት ድረስ ጤና ይስጥልን አድማጮቻችን እንደምን አመሻችሁ ያለም ዜና የሚያቀርብልን ማንተጋፍቶት ስለሽና የምሽቱ ዝግጅት መሪ ሂሩት መለሰ በቦኑ የቀጥታ ስርጭት ስቱዲዮአችን እንገኛለን አብራችሁን አምሹ ስርጭታችን በሳተላይት በኢትዮሳት ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። ትራንስፖንደሩ MAH 01 ወይንም EH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ በፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ብላችሁ በመግባት ተከታተሉ። ቤተሰቡን ለሌሎችም አጋሩ። በአንድ ሰዓት ቆይታችን የዓለም ዜና የዜና መጽሔት እንዲሁም ሳምንታዊው የባህል መድረክ ይቀርባሉ። ከሁሉ ቀዳሚው የዓለም ዜና ነው። ዜናውን በሚከተለው የዜና መጽሔት ትናንት ስለተጀመረው የኢትዮጵያ ብሔራዊ የምክክር ጉባኤ የተሳታፊዎች አስተያየት በሀገራዊ ምክክር ጉባኤው መጀመር አካሄድና ውጤቱ ላይ የፖለቲካ ፓርቲዎች እይታ በምክክሩ የሚሳተፉ ተወካዮቻቸውን የላኩት ተፈናቃዮች ከጉባኤው የሚጠብቁት እንዲሁም የኢትዮጵያ የወደብና የቀይ ባህር ጥያቄ አሜሪካ ኢትዮጵያውያን ስደተኞችን በተመለከተ የወሰደችው የፖሊሲ ለውጥ እንዲሁም የዓለም እግር ኳስ ዋንጫ የግማሽ ፍጻሜና የፍጻሜ ጨዋታዎች የዛሬው የዜና መጽሔት ዝግጅታችን የሚያስተነትናቸው ርዕሶች ናቸው። ሳምንታዊው የባህል መድረክ ኢትዮጵያ ለሁለተኛ ጊዜ የተሳተፈችበትን 61ኛውን የቬኒስ ቢናሌ ዓለም አቀፍ የስነ ጥበብና የባህል መድረክ ያስቃኘናል። አሁን ወደ ቀዳሚው

0: ዩናይትድ ስቴትስ ለመግባት የሚፈልጉ አሜሪካውያን ለ21 ቀናት ከኮንጎ ዲሞክራሲያዊ ሪፐብሊክ ውጪ መቆየት የግድ ይጠበቅባቸዋል። ዩክሬን ውስጥ ጦርነቱ ከጀመረበት ጊዜ አንስቶ ያልተጠበቀ የተቃውሞ ሰልፍ ዛሬ ተካሄደ። የተቃውሞ ሰልፉ ሰበብ የለውጥ አራማጅ ናቸው የሚባሉት የዩክሬን መከላከያ ሚኒስትር ሚካኤሎ ፌድሮቭን የአገሪቱ ፕሬዝዳንት ቮሎዶሚር ዜሌንስኪ ከስልጣናቸው ማንሳታቸው ነው። ዜናው በዝርዝር ትናንት በተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የፖለቲካ ድርጅቶች የድጋፍም የተቃውሞ አስተያየቶችን እያንጸባረቁ ነው። አገራዊ ምክክር ጉባኤው ዘላቂ ጥቅምና መፍትያ ምንጫል በሚል ድጋፍ ካንጸባረቁ የፖለቲካ ድርጅቶች መካከል የአማራ ብሔራዊ ንቅናቄ አብን፣ ነጻነትና እኩልነት ፓርቲ ናአፓ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይገኙበታል። የኢትዮጵያ ፖለቲካ አካታች ሊሆን ይገባል በሚል የሰላ ትችት ካቀረቡ ፓርቲዎች መካከል ደግሞ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምክክሩ ሀገራዊ መፍትሄ ይገኛል የሚል እምነት እንደሌለው ደጋግሞ አሳውቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ፕሬዝዳንት አብርሃም ሃይማኖት ጉባኤው ላይ ጥያቄ አላቸው።
1: ታጣቂዎች ወደ ምክክሩ አልመጡም። ብዙ የፖለቲካ እስረኞች አሉ። የዲያሎጉ ተሳታፊዎች ላይም ጥያቄዎች አሉና ዋና የፖለቲካ ኃይሎችም አልተሳተፉም። ስለዚህ እነዚህ ሁሉ ባልተስተካከሉበት የይስሙላ ዲያሎግ ማድረግ የሀገሪቱን ችግር አይፈታም።
0: ኮከስ በሚል የተወሰኑ ፓርቲዎችን ያሰባሰበው አካል አባል የሆነው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለም በበኩላቸው ሀቀኛና ትጥቅ ያነሱትን ያላካተተ ምክክር ውጤቱ አደገኛ እንደሚሆን ለዶቼ ቬለ ይጠቁሟል። በዜና መጽሔት ዝርዝር ዘገባ ይኖረናል። ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤዚ ወንዝ ውስጥ ባለፈው ሰኞ ማታ ሰጥሟል ተብለው ከተጠረጠሩ 10 ኢትዮጵያውያን ወንዶች መካከል አምስቱ በሕይወት መገኘታቸውን አንድ የዛምቢያ ድረገጽ ዘገበ። ኒውስ ዲገርስ የተባለው አምደ መረብ የዛምቢያ ደቡባዊ ግዛት ፖሊስ አዛዥን ጠቅሶ እንደዘገበው የቀሩትን ሰዎች የመፈለግና የምርመራ ስራው ቀጥሏል። ቻርልስ ናምቡላ የተባሉ የኢሚግሬሽን ሰራተኛ በበኩላቸው ሐምሌ 7 ቀን ባቀረቡት ዘገባ 10 ኢትዮጵያውያን ወንዶች ከአንድ ቀን ቀደም ብሎ ወንዝ ውስጥ ሳይሰጥሙ እንዳልቀረ ተናግረው ነበር። ኢትዮጵያውያኑ ሰጥሟል ተብሎ የተጠረጠረው ሐምሌ 6 ቀን ምሽት 3 ሰዓት አካባቢ ከዛምቢያ ወደ ቦትስዋና በህገወጥ መንገድ ለመሻገር ሲሞክሩ ሙዋንጋ በተባለ መንደር አቅራቢያ ዛምቤዚ ወንዝ ውስጥ ነበር። የኢሚግሬሽን ሰራተኛው ከመስጠም ከተረፉ ስደተኞች ሁለቱ መያዛቸውን አሳውቀው ነበር። የአገሪቱ ደቡባዊ ግዛት ፖሊስ አዛዥ ትናንት ረቡዕ በሰጡት መግለጫ ደግሞ ሰጥሟል ከተባሉት ኢትዮጵያውያን ስደተኞች መካከል አምስቱ መገኘታቸውን የሚያሳይ መረጃ ለፖሊስ ደርሶታል ብሏል። ስደተኞች መካከል አምስቱ መገኘታቸውን የሚያሳይ መረጃ ለፖሊስ መድረሱንም አሳውቋል። ዩናይትድ ስቴትስ ኢቦላ ከተስፋፋበት የኮንጎ ዲሞክራሲያዊ ሪፐብሊክ የሚነሱ ዜጎቿ ወደ አገር እንዳይገቡ ዛሬ እገዳ ጣለች። የዩናይትድ ስቴትስ የአገር ውስጥ ጉዳይ መስሪያ ቤት ወደ አገር እንዳይገቡ እገዳ የጣለባቸው የአሜሪካ ዜጎችና ነዋሪዎች ኮንጎ ውስጥ ባለፉት 21 ቀናት የቆዩትን ነው ብሏል። እናም ወደ ዩናይትድ ስቴትስ ለመግባት የሚፈልጉ አሜሪካውያን ለ21 ቀናት ከኮንጎ ዲሞክራሲያዊ ሪፐብሊክ ውጪ መቆየት የግድ እንደሚላቸው መስሪያ ቤቱ አሳውቋል። ኮንጎ ውስጥ እስካሁን ከ2000 በላይ ሰዎች በኢቦላ ተዋሲ መጠቃታቸውን፣ 754ቱ መሞታቸውን የኮንጎ የጤና ሚኒስቴር መግለጡን የጀርመን ዜና አገልግሎት በጀርመንኛ ምጻሩ ዴፒአ ዘግቧል። በኮንጎ ሰሜን ምስራቅ የምትገኘው የኢቱሪ አውራጃ በዋናነት ኢቦላ የተስፋፋባት መሆኗ ይነገራል። ኢቱሪ አውራጃ በኢቦላ የተነሳ 2 ሰዎች የሞቱባት ኡጋንዳና ደቡብ ሱዳንን ታዋስናለች። ገዳዩ ኢቦላ በተዋሲው ከተጠቃሰው ጋር በሚኖር ቀጥተኛ ግንኙነት አሊያም ማንኛውም ከታማሚው የሚወጣ ፈሳሽን በመንካት ይተላለፋል። ይህ ከቦን ከተማ ኢራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው። ዩክሬን ውስጥ ጦርነቱ ከጀመረበት ጊዜ አንስቶ ያልተጠበቀ የተቃውሞ ሰልፍ ዛሬ ተካሄደ። የተቃውሞ ሰልፉ ሰበብ የለውጥ አራማጅ ናቸው የሚባሉት የዩክሬን መከላከያ ሚኒስትር ሚካኤሎ ፌድሮቭን የአገሪቱ ፕሬዝዳንት ቮሎዶሚር ዜሌንስኪ ከስልጣናቸው ማንሳታቸው ነው። መከላከያ ሚኒስትሩ ከስልጣናቸው የተነሱት ከአገሪቱ የጦር ኃይል ጦር ኃይሎች አዛዥ አሌክሳንደር ሴርኪ ጋር የቆየ ቁርቅዛቸው አደባባይ ወጣ ውዝግብ ከተቀየረ በኋላ ነው። የአገሪቱ ጦር ኃይሎች አዛዥ ከሩሲያ ጋር የተገባውን ጦርነት በድል ከማጠናቀቅ ይልቅ አገሪቱን በመከፋፈል ላይ ተጠምዷል ሲሉ መከላከያ ሚኒስትሩ ከሷል። ፕሬዝዳንት ቮሎዲሚር ዜሌንስኪ ከሁለቱ አንዱን እንዲመርጡም ሲሉ የጦር ኃይሎች አዛዡ ቀነ ገደብ ማስቀመጣቸውንም ተሰናባቹ መከላከያ ሚኒስቴር አክሏል።

0: ፕሬዝዳንቱ ከክፍፍል ይልቅ አንድነቱ ምርጫቸው መሆኑን ተናግሯል።
1: ፕሬዝዳንት ፒቻስቪኒ
2: የጦርነት ጊዜ ፕሬዝዳንት በእውነቱ በእንደዚህ ሁኔታ ውስጥ ለመምረጥ መገደድ አልነበረበትም። ይበልጥ የምሻው አንድነትን ነው። ሁለቱ ወገኖች ያን ማግኘት አልቻሉም። ይህ ችግር ደግሞ የነሱ ብቻ አይደለም፣ የኔም ጭምር እንጂ።
0: እንዲያም ሆኖ ግን ፕሬዝዳንት ቮሎዶሚር ዜሌንስኪ ለረዥም ጊዜ ታማኝ የጦር ኃይሎች አዛዣቸው አድልተው ሚካኤሎ ፌድሮቭን አሰናብቷል። ለአገሪቱ አዲስ ጠቅላይ ሚኒስትርም የጋዝ አቅራቢው ኩባንያ ናፍቶ ጋዝ ኃላፊ የነበሩት የ48 ዓመቱ ሰርጌ ኮሬትስኪን መሾማቸው ተዘግቧል። የዩክሬን ምክር ቤት ዛሬ የቀረበለትን የጠቅላይ ሚኒስትር ሹመት አጽድቋል። የሹመቱ ዜና በመከላከያ ሚኒስትሩ መሰናበት ደብዝዞ በበርካታ የዩክሬን ከተሞች ከአራት ዓመት በላይ በዘለቀው የጦርነት ጊዜ ያልተለመደ የተቃውሞ ሰልፍ ዛሬ ተካሂዷል። ዩናይትድ ስቴትስ እና ኢራን በየፊናቸው ዛሬ ሐሙስ ጥቃታቸውን አጠናክረው ቀጥሏል። ዩናይትድ ስቴትስ ለመጀመሪያ ጊዜ ሰሜናዊ ኢራንን በመደብደብ ኢላማዎቿን አስፍታለች። ኢራን በበኩሏ በዮርዳኖስና የባሕረ ሰላጤ የሚገኙ የዩናይትድ ስቴትስ ወዳጅ አገራት ላይ የሚሳይል ጥቃቷን አስፋፍታለች። በኢራን የሚሳይልና የሰው አልባ ጥያራ ጥቃት ከደረሰባቸው የአካባቢው አገራት መካከል ባህሬን፣ ኩዌት እና ዮርዳኖስ ይገኙበታል። ዩናይትድ ስቴትስ በበኩሏ የኢራን ሚሳይልንና የባህር ጠረፍ ኢላማዎችን መምታቷ ተዘግቧል። ኢራን ቀደም ብላ የመሠረተ ልማቷ ላይ ዩናይትድ ስቴትስ ጥቃት የምትሰነዝር ከሆነ በአካባቢው ባሉ አገራት የሚገኙ መሠረተ ልማቶች በአጠቃላይ ይወድማሉ ስትል ዝታ ነበር። በዩናይትድ ስቴትስና ኢራን መካከል የተደረሰው የተኩስ አቁም ብዙም ሳይቆይ ነው ሁለቱ አገራት ዳግም ወደ ግጭት ያመሩት። ይህ በእንዲህ እንዳለ የመን ውስጥ በኢራን እንደሚደገፉ የሚነገርላቸው የሁቲ አማጽያን የሳውዲ አረቢያ የነዳጅ ማጣሪያዎችንና ሌሎች ኢላማዎችን እንደሚደበድቡ ዛሬ ሐሙስ ዝቷል። በትናንትናው ዕለት አማጽያኑ በሚቆጣጠሯት የየመን ዋና ከተማ ሳና ውስጥ የሚገኘው አየር ማረፊያ ከአየር ተደብድቦ ነበር። ከሳውዲ አረቢያ ደረሰብን ያሉት ጥቃት ቀጥሎ ወደ ሙሉ ጦርነት የሚገባ ከሆነ የሁቲ አማጽያን ሪያድ የሚገኘውን የሳውዲ አረቢያ አየር ማረፊያ ጭምር እንደሚደበድቡ ዝቷል። ይህ ዶች ቬሌም ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤዚ ወንዝ ውስጥ ባለፈው ሰኞ ማታ ሰጥሟል ተብለው ከተጠረጠሩ 10 ኢትዮጵያን ወንዶች መካከል አምስቱ በሕይወት መገኘታቸውን አንድ የዛምቢያ ድረገጽ ዘገበ። ዩናይትድ ስቴትስ ኢቦላ ከተስፋፋበት የኮንጎ ዲሞክራሲያዊ ሪፐብሊክ የሚነሱ ዜጎቿ ወደ አገር እንዳይገቡ ዛሬ እገዳ ጣለች። ዩክሬን ውስጥ ጦርነት ከጀመረበት ጊዜ አንስቶ ያልተጠበቀ የተቃውሞ ሰልፍ ዛሬ ተካሄደም። የተቃውሞ ሰልፉ ሰበብ የለውጥ አራማጅ ናቸው የሚባሉት የዩክሬን መከላከያ ሚኒስትር ሚካኤሎ ፌዶሮቭን የአገሪቱ ፕሬዚዳንት ቮሎዶሚር ዜሌንስኪ ከስልጣናቸው ማንሳታቸው ነው። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
3: የዓለም ዜና ያቀረበልንን ማንተጋፍቶትን አመሰግናለሁ።
4: የዜና መጽሔት
3: የመጀመሪያው የዜና መጽሔት ዘገባችን ርዕስ የምክክር ጉባኤው ተሳታፊዎች ስለ ምክክሩ ያላቸው ተስፋና የሚጠብቁት ውጤት ይሰኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ትናንት ሐምሌ 8 ቀን 2018 ዓ.ም ለተጀመረው የምክክር ጉባኤ አስቀድሞ 8 አጀንዳዎችን መቅረጹን አስታውቋል። የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓትና የፖለቲካ ውክልና እንዲሁም የምርጫ ስርዓት ቀዳሚዎቹ ናቸው። በእነዚህና ሌሎች አብይ ጉዳዮች ላይ የሚመክሩት ተሳታፊዎች ከዋናው የአዳራሽ ውስጥ ምክክር ከሚጠብቁት ተስፋ ባሻገር በሚገናኙበት ስፍራ ሁሉ ምን እየተነጋገሩ እንደሆነ ዶቼ ቬለ ጠይቋቸዋል። ሰሎሞን ሙጬ ቀጣዩን ዘገባ አዘጋጅቷል።
5: የሀገር ግንባታ፣ የማንነትና የሀገር ባለቤትነት ጉዳዮች፣ ታሪክ እንዲሁም ማንነት፣ የጋራ ሀገራዊ ማንነትና እሴቶች፣ ሀገር ግንባታና ብዝሃነት፣ የቋንቋ፣ የባህል፣ የታሪክና ቅርስ ጥበቃ አዲስ አበባ የገቡት የሀገራዊ ምክክር ጉባኤ ተሳታፊዎች በቀዳሚነት የሚመክሩባቸው ጭብጦች ናቸው። ከደቡብ ኢትዮጵያ ክልል የሲቪል ማህበረሰብ ድርጅቶችን ወክለው የተገኙት አቶ አይኮ ውድሪ አዲስ አበባ የከተመው ጉባኤተኛ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ውጤት እንዲያመጣ ይጠበቅበታል ባይ ናቸው። ናቸው።
6: ከሁሉ ነገር ሰላም ይቀድማል። ስለዚህ የሰላም ጉዳይ በተለይ የህግ በላይነት እንዲሰፍን በጣም እንፈልጋለን። ስለዚህ ያ ሲሆን ደግሞ ያንዳንዱ ማህበረሰብ ተንቀሳቅሶ ሰርቶ መግባት ይችላል። አንዱ አንዱን ሳይገፋ ቢነጋገሩ በመቻቻል ቢነጋገሩ የዚች ሀገር እድገት ከፍተኛ ይሆናል። ምክንያቱም ከዚህ ፊት በሮንግ ናሬቲቭዎች በተለያየ ነገሮች ይሄ ሀገር ተመሰቃቅሏል። ግን አሁን ላይ ሰብሰብ ብለን ስንናገር ይህ ሀገር ወደ ተሻለ ሀገር ይሻገራል ብዬ ነው ተስፋ የምናደርገው።
5: የፌዴራል ከተሞች ማለትም የአዲስ አበባና ድሬዳዋ ነገር ሌላው ጉባኤተኛው በዝርዝር የሚመክርባቸው ናቸው ተብሏል። ለግጭትና መራራቅ፣ ለጥልና እኛና እነሱ ለሚል ውዝግብ መነሻ የሆኑ አንዳንድ የሃይማኖት ጉዳዮች፣ የታሪካዊ ቅራኔዎችና እርቅን የሚመለከቱ ርዕሶችን በቀጣይ ቀናት የምክክር አጀንዳዎች ይሆናሉ።
7: የሌላ ማህበረሰብ ቋንቋ፣ ስርዓት፣ በይል እኔ አውቄ የኔውን ደግሞ ለእነሱ ሲያስረዳቸው አንድ ኢትዮጵያዊ እንሆናለን ብዬ ነው ተስፋ የሚያደርገው። ትልቁ ነገር ይሄ ነው። ደግሞ ሀገር ስኖር ነው እኛ የምንኖረው።
5: ከአንዳንድ አካላት የጉባኤ ተሳታፊዎች ምልመላ ሂደትና ገለልተኝነቱ ላይ ጥያቄ መኖሩን ጠቅሰን የራሳቸውን ልምድ የጠየቅናቸው ከማዕከላዊ ኢትዮጵያ የመጡት ትንሳኤ በቀለ የተባሉ ሰው ይህንን መልሰዋል።
7: አሁን እኔ ስወከል አላወቅኩም። ገና ከተነገረኝ በኋላ ቀኑ ከደረሰ በኋላ እንደዚህ ተመርጠሻል፣ እኛን ትወክያለሽ፣ ትነግሪያለሽ፣ የእኛን ችግር አታስረጅኛለሽ ብለው መርጠው ህዝቡ ወክሎ መርጦ ህዝቡ ከመረጠኝ አምኖ ነይ የእኛን ችግር አንቺ ትችያለሽ ታስረጃለሽ ካለኝ እኔ የህዝቡን ጥያቄ ወክዬ አምኜ የህዝቡን አደራ ይዤ እመጣለሁ ብዬ ነው የመጣሁት።
5: የሰላም ግንባታ ለምክክሩ ከተቀረጹ አጀንዳዎች መካከል አንደኛው ነው። ሌላኛው አስተያየት ሰጪ ለዶቼ ቬለ እንዳሉት ምክክሩ ችግሮችን ይፈታል የሚል ሙሉ እምነት አላቸው፣ ግን ቀላል እንደማይሆን ማሳያዎችን ጭምር በመጥቀስ
8: በየቦታው የሚነሱ ብሔርን መሰረት ያደረጉ ግጭቶች አሉ። ብሔር መሰረት አድርጎ የሚነሱ ችግሮች የመጀመሪያው ተጠቂው ሴቶችና እናቶች ናቸው። ስለዚህ እኔ የተወለድኩበት አካባቢ እናት ጡት እያጠባች የምትሞትበት አካባቢ ነው። ሰው እሱን ነገር ይቀርፍልናል። ይሄ እኔ ፐርሰናሊ ስመጣ ይሄን ችግር ይፈታል የሚል ሙሉ ተስፋ ይዤ ነው የመጣሁት። ሞቶቹ የቀጠሉ ናቸው። ኦልሞስት ከ2010 ጀምሮ የነበረ ችግር ነው። ስለዚህ ይህን ችግር ለመጨረሻ ጊዜ ወደ መግባባት ተመጥቶ፣ ኦፍኮርስ ልዩነቶች ይኖራሉ። ልዩነቱን ወደ መግባባት ማምጣት ነው የውይይት የመጀመሪያው ዓላማ። የተግባባንበትን ታስቀጥላለህ፣ ያልተግባባንበትን ደግሞ እየተወያየን ወደሚያግባባን መምጣት ላይ እንደርሳለን የሚል ተስፋ አለኝ። እስፔሻሊ ደግሞ ብሔርን መሰረት ያደረገ ችግር፣ ሃይማኖትን መሰረት ያደረጉ ችግሮች ለአንዴና ለመጨረሻ ጊዜ ይፈታል የሚል ተስፋ ይዤ ነው የመጣሁት።
5: በላይነህ ሲሳይ ከአማራ ክልል የመጣ ተሳታፊ ነው። ህገ መንግስት ላይ በቂና ለሁሉም የሚስማማ የህዝብ ትድድር መርህ ያለው ማሻሻያ ይደረጋል የሚል እምነት ይዟል።
9: ዋናው የግጭቱ መንስኤ አንደኛ ከህገ መንግስቱ ጋር የተያዘ ይመስለኛል፣ እንደሚሳወት ማለት ነው። ህገ መንግስቱ በድሮው ሲጸድቅና ሲዘገጅ የተወሰኑ ግለሰቦች የተሳተፉበት በመሆኑ አንዱን የበላይ አንዱን የበታች የማድረግ ሁኔታ ስላለ ያ የሚስተካከልበት መንገድ ቢኖር ሰላማዊ ሊሆን ይችላል ብዬ ይሳወቷለኝ ማለት ነው።
5: እነዚህ 4000 ያህል የጉባኤ ተሳታፊዎች ከዋናው የአዳራሽ ውስጥ ምክክር በፊት በያረፉበት ስፍራ በመመገቢያና ቡና መጠጫ ቦታዎች ምን እየተነጋገሩና እንዴት እያሳለፉ እንደሆነም ጠይቀናቸዋል።
8: ማደሪያችን ላይ እንገናኛለን፣ ካፌ እንገናኛለን፣ በዛ ጊዜ እንነጋገራለን። ያሉት ጥሩ ነገር ብቻ ሳይሆን ችግርም ጭምር ሼር ስንደራረግ በጣም ኮንፊውዝ ሲያደርጋቸው በጣም አንዳንዶቹ ሁላ ያለቅሱ ነበረ።
9: በተለይ እንዴት ነው ማድረግ ያለብን? እርስ በርስ በፍቅር እየተዋደድን እየተነጋገርን ምን ማድረግ አለብን? ምን መምከር አለብን? እንዴት ነው አንድ መሆን የምንችለው? እያልን እየተነጋገርን እየተግባባን ነው ያለ ነው።
5: ትናንት ጉባኤው ሲጀመር የመንግስታቸውን አቋም ያራመዱት ጠቅላይ ሚኒስትር አብይ አህመድ ምክክሩ በኃይለ ቃል ጀምሮ በኃይል እርምጃ የሚደመደም ያሉትን የኢትዮጵያን የፖለቲካ ሁኔታ ለማስቆም ማስፈለጉን መናገራቸው ይታወሳል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: ትናንት ስለተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ የፖለቲካ ድርጅቶች የድጋፍም የተቃውሞ ማስተያየቶችን እያንጸባረቁ ነው። 3 ተቃዋሚ ፓርቲዎችና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጉባኤው የሀገሪቱን ቁልፍ ችግሮች ይፈታል፣ ሰላምን የሚያሰፍን ውጤትም ያመነጫል የሚል እምነት እንዳላቸው ገልጸዋል። በልዩ ልዩ ምክንያት ከምክክር ሂደቱ ቀድመው ራሳቸውን ያገለሉ ፓርቲዎች ደግሞ ጉባኤው መሰረታዊ ችግሮችን የማይፈታና አካታችነት የሚጎድለው ወሳኝ የፖለቲካ ኃይሎችንም ያገለለ መሆኑን በመጥቀስ እየተቹ ነው። ለዚህኛውም ዝርዝር ሶሎሞን ሙጬ።
5: ለሀገራዊ ምክክር ጉባኤው ድጋፍ ካንጸባረቁና ይህ ሁነት ዘላቂ ሀገራዊ ጥቅምና መፍቴ ያመነጫል የሚል አቋም ካሳዩ የፖለቲካ ድርጅቶች መካከል የአማራ ብሔራዊ ንቅናቄ አብን፣ ነጻነትና ኩልነት ፓርቲ ነፓ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይገኙበታል። አብን ኢትዮጵያ በአሁን ወቅት ያለችበትን እጅግ ውስብስብና ፈታኝ ወቅት በዘላቂነት ለመሻገር ብሔራዊ ምክክሩ ታሪካዊና ወሳኝ እድል መሆኑን ገልጿል። ድርጅቱ ታሪካዊ ያለው ይህ መድረክ የቆዩ ታሪካዊና መዋቅራዊ ያላቸው ችግሮችን በመጠገን በፍትህና በእኩልነት ላይ የተመሰረተ ጠንካራ ሀገር ለመገንባት የሚያስችል መሰረት ሊጥል ይገባል ብሏል። ሆኖም ምክክሩ የኢስሙላና የጊዜ መግዣ መድረክ ሳይሆን በተግባር መሬት ላይ የሚወርድና እውነተኛ ፍሬ የሚያፈራ መሆን እንዳለበትም ትናንት ባወጣው መግለጫ አሳስቧል። ኢዜማ በበኩሉ የፓርቲው መሪ ዘመኑን የሚዋጅ የሀገረ መንግስት ግንባታ አጣፋንታ ብራሳችን የምንወስንበት ሁላችንም በጋራ ቤቴ የምንላት ኢትዮጵያን ለመስራት ስርዓት ለብሩ ዘመን መስረት የምንጥልበት ተግባር ነው ያሉትን መልእክት አጋርቷል። በተመሳሳይ ንጻነትና ኩልነት ፓርቲ ጉባኤው ከሚያለያዩን ጥቃቅን ያላቸው ጉዳዮች ይልቅ በሚያስማሙን በርካታ ሀገራዊ ጉዳዮች ተቀራርበን ተነጋግረንና ተግባብተን ለመስራት ታሪካዊ እድል ያስገኛል ሲል ለሁነቱ ያለውን ድጋፍ አሳይቷል። ሀገራዊ ምክክር ለብዙ አመታት በልዩ ልዩ ኃይሎች ሲጠየቅ የቆየ ጉዳይ መሆኑን ያስታወሱት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ መዋቅራቸው የሀገሪቱን ዘመን ተሻጋሪ ችግሮች ለመፍታት ይረዳል ብሎ ያምናልም ሲሉ ትናንት በተጀመረው ጉባኤ ላይ ገልጸዋል።
10: የጋራ ምክር ቤቱ በሀገራችን ሰላምና መረጋጋትን ለማስፈን በፖለቲካ ኃይሎች መካከል መተማመን እንዲፈጠር፣ የኢትዮጵያ አዲስ የሰለጠነ የሀሳብ ፖለቲካ እሳቤ ውቅር ለመንደፍ፣ በዜጎችና በመንግስት መካከል አዲስ ማህበራዊ ውል እውን እንዲሆን አገራዊ ምክክር ብቸኛው የፖለቲካ መፍትሄ እንደሆነ በጽኑ በማመን ተግባራዊ ይሆን ዘንድ ከፍተኛ ጥረት አድርጓል። አሁንም እስከ ፍጻሜው ጥረቱን አጠናክሮ ይቀጥላል።
5: ከጅምሩ በምክክር ኮሚሽኑ አመሰራረትና በተቋሙ መሪዎች አሳያየም ላይ ልዩነት አለኝ ያለው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምክክሩ ሀገራዊ መፍትሄ ይገኛል የሚል እምነት እንደሌለው ደጋግሞ አስታውቋል። በቅርቡ ከዶቼ ቬለው ነጋሽ መሐመድ ጋር ቃለ ምልልስ ያደረጉት የፓርቲው ሊቀመንበር መረራ ጉዲና በጉዳዩ ላይ አስተያየት እንዲሰጡ ዛሬ ደውለንላቸው ከዚህ በፊት ከሰጡት የተለየ አመለካከት እንደሌላቸው ገልጸዋል።
11: አካታች መሆን አለበት ዋናው እሱ አካታች አልሆነ የተከማቸ የኢትዮጵያ ፖለቲካ ችግሮችን አይፈታም። ሁለት መሰረታዊ ችግሮችን አይፈታም። ዘላቂ ሰላምና መረጋጋት ለማመጣ ዲሞክራሲያዊ ስርዓትም እንዲወለድ አድርግ።
5: የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ትናንት ይህንኑ የምክክር ጉባኤውን መጀመር አስመልክቶ ባወጣው መግለጫ አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል ተችቷል። እውነተኛ ምክክር የሚጀምረው በመተማመን ነው ያለው ፓርቲው መተማመን የሚመጣው የፖለቲካ እስረኞች ሲፈቱ፣ ጦርነት ሲቆም፣ የሐሳብ ነጻነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉና ሂደቱ ከገዢው ፓርቲ ተጽዕኖ ነጻ ሲሆን ነው ብሏል። ሂደቱንም አግላይና የገዢውን ፓርቲ እድሜ ለማራዘም የታለመ ብሎ ነቅፎታል። የፓርቲው ፕሬዝዳንት አብርሃም ሃይማኖት
12: ታጣቂዎች ወደ ምክክሩ አልመጡም፣ ብዙ የፖለቲካ እስረኞች አሉ፣ የዲያሎጉ ተሳታፊዎች ላይም ጥያቄዎች አሉና ዋና የፖለቲካ ኃይሎችም አልተሳተፉም። ስለዚህ እነዚህ ሁሉ ባልተስተካከሉበት የኢስሙላ ዲያሎግ ማድረግ የሀገሪቱን ችግር አይፈታም።
5: ኮከስ በሚል የተወሰኑ የፖለቲካ ፓርቲዎችን ያሰባሰበው አካል አባል የሆነው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ ደግሞ በተለይ ሀቀኛና ትጥቅ ያነሱትን ያላካተተ ምክክር ውጤቱ አደገኛ እንደሚሆን ለዶቼ ቬለ ጠቁመዋል።
13: ሁሉን አቀፍ አሳታፊ ሀቀኛ የብሔራዊ መግባባትና እርቅ መንፈስ የሚወርድበት በአሁኑ ሰዓት በጫካ የሚገኙትንም በአገር ቤትም ውስጥ የተለያየ አቋም ወስዶ ያሉትን ፓርቲዎች ሁሉ የሚያሰባስብ ሀቀኛ የምክክርና ድርድር መድረክ ነው መዘጋጀት ያለበት።
5: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: በኢትዮጵያ ሀገራዊ የምክክር ሂደት እንዲሳተፉ የተደረጉ ተፈናቃዮች ምክክሩ በዘላቂነት ተቋቁመው ወደ ቀደመ ቀያቸው እንዲመለሱ መንገድ እንዲጠርግላቸውና ዘላቂ ሰላም እንዲያሰፍን ያላቸውን ከፍተኛ ተስፋና ስጋትም ለዶቼ ቬለ ተናግረዋል። ኢሳያስ ገላው ተጨማሪ ዘገባ አዘጋጅቷል።
14: በኢትዮጵያ የሀገራዊ ምክክር ጉባኤው መካሄድ ሲጀምር በዘመናት ቁርሾና ጸብ ውስጥም ጫፍና ጫፍ የቆሙ ሐሳቦችና ቡድኖችን በማቀራረብ በቀጣይ ለሚኖር መልካም ድል ፈንታም መንገድ መጥረግ ግብ አድርጎ ነው። በሀገራዊ ምክክር ሂደት ውስጥም ልዩ ትኩረት ተሰጥቷቸው በምክክሩ እንዲሳተፉ የተደረጉ የሀገር ውስጥ ተፈናቃዮችም በሂደቱ የተለያዩ ሐሳቦችን ያንጸባርቃሉ። በሐይቅ መካነ ኢየሱስ የሀገር ውስጥ ተፈናቃይ ጣቢያ የሚኖሩት አቶ ኑሪ አህመድም በርካታ ጉዳት ቢደርስብንም ኢትዮጵያውያንንና በአንድነት ተሰባስበን መምከራችን ለነገ መልካም መሆን አስተዋጽኦ አለው ሲሉ ይደመጣሉ።
15: ከአንድ ቤት እንኳን 7 ሰው የሞተበት አለ። አሁን እናቴን ተጎድቻለሁ፣ አጎቴን ተጎድቻለሁኝ። በጣም ተጎጂ ነን። ሞትና ራብ ደግሞ አንድ ነው። አሁን ደግሞ ራብ እየተዋጋን ነው በኃይለኛው። አሁን እንግዲህ እነሱም ተጎዱ። እኛን መቼም ሲያስለቅቁ መሰላቸው። ከአሁን በኋላ እነሱም አዩት እኛም አየ ነው። ካየነው በኋላ ደግሞ ተማምረን ወደ ቦታችን ብንመለስ በጣም ደስ ነው የሚለኝ። ቁጭ ብለን ከተወያየን እኮ የማይፈታ ነገር የለም፣ ይፈታል ነው።
14: በምክክር ሂደቱ ውስጥ የሀገርን ሰላም አንድነትን የሚያስጠብቁ የመፍትሄ ሀሳቦች ቢመጡ እንሻለን የሚሉት በገራዶ የስደተኛ መጠለያ ጣቢያ የሚኖሩት አቶ ይመራሊ ከዚህ በፊት የጠፋውን ማለፍ ደግሞ አስፈላጊ ነው ይላሉ።
16: ዞሮ ዞሮ የጠፋው ጠፋ አይደል? መልሶ የጠፋው ነገር ስለማይገኝ ለወደፊቱም እየቀጠለ እንዳይሄድ መወያየቱ ጥሩ ነው። ነገር ግን ለወደፊት እንዳይቀጠለ የማድረግ አቅም መንግስት አብሮ ባህር ሲኖረው ነበረ። አሁን ሀገራዊ ምክክር እንዲ ሀገር ሰላም ተወረደ ሀገር ውስጥ አብረን ተጠቃሚ ነው የምንሆነው። ዞሮ ዞሮ ሰላሙ በተገኘ እንጂ የምንፈልገው ሰላም ስለሆነ ሀገር ሰላም ከሆነ በቃ ከሰላም ውስጥ እንገኛለን ማለት ነው። ዞሮ ዞሮ አሁን የእኛ ሰላም ቢያጣ እንኳን ወደዚህ የመጣ ነው ይሄ ሰላም በመሆኑ ነው። ይህም ሰላም ተጠፋ ደግሞ ለአንድኛው መድረሻ ስለሌለ ሰላማዊ ምክክሩ እውነት የሚሳካ ከሆነ በጣም እንፈልገዋለን።
14: ኢትዮጵያ በመምከሯ አትራፊዎቹ እኛ ነን ያሉት አቶ አብርሃም ተፈራ በርካቶች ተፈናቅለው ባሉበት በዚህ ጊዜ ከምክክሩ በፊት መሰራት የነበረባቸው ስራዎች ነበሩ ሲሉ ተደምጠዋል።
17: በእርግጥ ምክክር ለሰለጠነ እና ላወቀ ሰው የበለጠ የተሻለ ነው። ከጦርነት እጥፍ እጥፍ የተሻለ ነው። ግን ምክክር ሲሆን አሁን የተወሰነው ተፈናቅሎ ሰላም ባላገኘበት፣ የተወሰነው ቤቱ መግባት ባልቻለበት፣ የተወሰነው እንዲህ ባለበት የሚደረግ ምክክር ግን ያን ያክል መፍትሄ ያመጣል ብዬ አላምን። ተፈናቅዬ መከራዬን እየበላሁ የተመቸው ሰው ቁጭ ብሎ ስላወራ ችግሬን ይፈታልኛል ብዬ አላምን። አሁን ላይ የምልህ ቅድሚያ የሚቀድመው ሀገርን አንድ ማድረግ ማረጋጋት፣ የሚበጠብጡ አካላትን በድሮም ይሁን በዛ ያሉትን መጀመሪያ አስተካክለህ ነው ከዛ በኋላ ምክክር ምን እናድርግ የሚመጣው እንጂ።
14: ምክክሩ ውጤታማ እንዲሆን በተለያየ ምክንያት የተፈናቀልን ሰዎች ወደ አካባቢያችን እንድንመለስ የመንግስት ቁርጠኝነት በእጅጉ አስፈላጊ ነው የሚሉት አቶ አደም ሰይድ በዚህ የምክክር ሂደት ውስጥ ግን ሁላችን የላቀ አስተዋጽኦ ሊኖረን ይገባል ብለዋል።
18: ሀገራዊ ምክክሩ እንደው ትንሽ መፍትሄ ያመጣል የምንለው በተፈናቃይ ዙሪያ የሚመከረው ወደ መቋቋም የሚያደርግ ከሆነ አረጋግቶ ወደ ሀገር መመለስ የሚችል ከሆነ ምናልባት እንደው አጋጣሚ እንደው ይህን እድል ተጠቅሞ አቅጣጫ ይዞ ለተፈናቃው መፍትሄ ያመጣል የሚል እሳቤ ስላለን ነው እንግዲህ ይህንን እየጠበቅን ያለን።
14: ከጥላቻ መመካከር ይቅደም ያሉት ተፈናቃዮቹ ላለመሞታችንም ሰላሙ መቅደም ይገባል ይላሉ። ይህ ምክክር ዘላቂነት ያለው መፍትሄ ይዞ እንዲመጣም የሁሉም እገዛ የሚሻ ጉዳይ ነው ሲሉ ተደምጠዋል።
16: መቼም ሰው ተተሰበሰበ ምናልባት ከዛም ተዝም ብሎ መላ የሚያመጣ ከሆነ ማየት ጥሩ ነው። መቼም ያው መመካከርን የመሰለ ነገር ስለማይኖር እየተመካከሩ መጥፋትም ሆነ መልማት እየተመካከሩ ይሻላል። መመካከርን ሁልጊዜ እንደሆነ እንፈልገዋለን ነው።
18: ከኛ በላይ አደጋ ያየ የለም። የገፈት ቀማሹ አንዱ እኔ ነኝ። ችግርም የቆየብን እኛው ነን። ይሄ መመካከሩ ሰላሙን ይህንን ሀገራዊ ምክክሩ ይረዳናል ብለን የምናስበው።
14: ለዶቼ ቬለ ዘገባ ኢሳያስ ገለው።
3: የምትከታተሉት ከዶቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባህር አልባ ሀገር በመሆን የጂኦግራፊ ስረኛ የሆነችው በውስጣዊ ደካማነት እንጂ በሌሎች ጥንካሬ አይደለም ሲሉ ተናገሩ። አብይ ትናንት በተጀመረው አገራዊ የምክክር ጉባኤ ላይ ኢትዮጵያ ቀይ ባህርን ለሺህ ዓመታት በባለቤትነት አስተዳድራ እንደነበር ተናግረው የታሪክ ባለቤትነትንም ጠቅሰዋል። በዚህ ላይ አስተያየታቸውን የሰጡ ባለሙያዎች ግን የተለያየ ሀሳብ ነው ያጋሩት።
19: ትናንት ረቡዕ ሐምሌ 8 ቀን 2018 ዓ.ም አዲስ አበባ ውስጥ ለአንድ ወር ግድም የሚቆየው የሀገራዊ ምክክር ጉባኤ በተጀመረበት መድረክ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ከምንም በላይ ኢትዮጵያ የጂኦግራፊ እስረኛ ያደረጋት የውስጥ ግጭት ሽኩቻ መሆኑን ገልጸዋል። ኢትዮጵያ ውስጥ ኮች ሲል የሚነቁ ያደፈጡ ለዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ በማለት ከጉንደት እስከ ጉራ፣ ከአድዋ እስከ ማጮ እንዲሁም ከካራማራ እስከ ባዱሜ የነበሩ ግጭቶች እያንዳንዳቸው ቢፈተሹ ስንሰራ ያደፈጡ ስንጭቃጭቅ እድል ግዜ ተጠብቆ ጣልቃ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉን ብለዋል። ጠቅላይ ሚኒስትሩ እነዚህ ታሪካዊ ጥላት ያላቸው ሀገራትን በስም ባይጠቅሱም በተለይም በቅርብ ጊዜ እንኳን ኢትዮጵያ ለዘመናት የግዛቷ አካል በማድረግ ካስተዳደረችው የቀይ ባህር ያራቃት ሸፍት ከምንም በላይ የውስጥ ድክመቶቻችን ነው በማለት የማዋራውን የኢትዮጵያ የእርስ በርስ ግጭቶችን ኮንነዋል።
20: በእኛ ስንፍና በእነሱ ጊዜም በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍት ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም።
19: ያንደገር ዲፕሎማሲ ጤናማነት የሚታየው ከውስጥ ወደ ውጪ ነው የሚለውን አስተያየት በመስጠት ሐሳባቸውን ያጋሩን የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው አቶ እንዳለ ንጉሴ ናቸው። የዲፕሎማሲ ባለሙያው እንዳሉት ከውስጥ ጠንካራ መሆን በውጪም ዲፕሎማሲ ያጠናክራል።
21: ዲፕሎማሲ ማለት ጊቭ ኤንድ ቴክ ነው። አንዱ ፕሪንሲፕሉ ከሌለ ምን ተሰጣለ? የአንድ ሀገር የውስጥ አቅሙ ነው ዲፕሎማሲውን ከፍም ዝቅም የሚያደርገው። ስለዚህ ኢትዮጵያን ለመጉዳት የፈለገ አካል በቀጥታ ከውጪ ወራሪ አምጥቶ የጎዳበት ጊዜ እንግዲህ ሁለት የተወሰኑ ኢንሲደንቶች ነው የሚታዩት። አንዱ አድዋ ነው። አሸንፈዋል ሁሉም ኢትዮጵያውያን ህዝቦች በአንድ ላይ ሆነው። ኢትዮጵያን ያሸነፈ የውጭ ወራሪ ኃይል የለም። ስለዚህ የተሰራው አጀንዳ ምንድን ነው? ከእንግዲህ በኋላ ፕሮክሲ ዋር ነው ማያካሄድ ያለብን። ኢትዮጵያውያንን በኢትዮጵያውያን ማለት የውስጥ ጉዳይን በትኩረት ማየት ብልህነት ነው። ስለዚህ ኢትዮጵያ ለምሳሌ ያህል አካባቢው ላይ ሪሶርስ አላት። የተወሰደው ከህግ ውጪ ነው፣ ከአሰራር ውጪ ነው። አንድ ሀገር እንኳን አንድ የሆነ ማህበረሰብ ይሄዳለው እንኳን ቢ በዛኛው ላይ ዘግቶ አይደለም ይሄው፣ እንደዛ አይደለም ፕራክቲሱን በዓለም ያለው ማለት ነው። ስለዚህ አካባቢው ሰላም እንዲሆን ከተፈለገ ኢትዮጵያ ወደዛ አካባቢ መምጣት አለባት።
19: ከዚህ አስተያየት በተቃራኒው ግን ሀሳባቸውን ለዶይቼ ቬለ ያጋሩት መቀመጫቸውን ዩናይትድ ኪንግደም ያደረጉት የአፍሪካ ቀንድ ፖለቲካዊ ሁናቴን በቅርበት በመከታተል ትንታኔዎችን የሚሰጡት አብዱራህማን ሰይድ፣
22: ጥያቄው መሆን ያለበት ኢትዮጵያ ታሪካዊ ወይም ህጋዊ መብት አላት ወይስ የላትም ነው። ይሄ ደግሞ በግልጽ የላትም በሁለቱም በኩል ማለት ነው፣ በባህልም በጂኦግራፊም። መገልገል ግን ትችላለች። ባሉት ቀይ ባህርም ይሁን የህንድ ውቅያኖስ ወደቦች የመጠቀም መብት አላት። ከወደብ ሀገሮች ጋር ተስማምተው መጠቀም ይቻላሉ፣ ለጋራ ጥቅም ማለት ነው። ከዛ አልፎ ግን የእኛ ታሪክ የሚለው ግን በጣም አደገኛ ነው። ኃይለስላሴ ጀምሮ በመንግስቱም አልፎ እስከ ያለው መንግስት ጨምሮ ችግራቸው መገልገል ሳይሆን የኢትዮጵያን ግዛት ማስፋፋት ብቻ ነው። ይሄ ደግሞ ኢትዮጵያ አጎራባች ጋር ጦርነት ይፈጥራል።
19: ጠቅላይ ሚኒስትር አብይ አህመድ ያንዣበበውን የቀጠናው ጂኦግራፊያዊ ሁናቴን በማስመልከት ትናንት ባደረጉት ንግግር ግን
20: ለሺህ ዓመታት የኖረች የጸናች ኢትዮጵያ በቀላሉ በማይበጠስ ክር በማይበጠስ ገመድ የተሰናሰለች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ስለሆነ ከወዲሁ የእኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ ፈልጋለሁ።
19: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: ቀጣዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። በዩናይትድ ስቴትስ ጊዜያዊ ጥበቃ የሚያገኙበት ሁኔታ ቲፒኤስ የሚቋረጥባቸው ኢትዮጵያውያኖች አማራጭ ህጋዊ መንገዶችን ማሰስ እንደሚጠበቅባቸው ተገልጿል። ዶይቼ ቬለ ያነጋገራቸው የህግ ባለሙያ ዶክተር ማህሙድ እሸቱ እንደተናገሩት ኢትዮጵያውያኑ ለሌሎች ህጋዊ የኢሚግሬሽን አይነቶች ብቁ መሆናቸውን ለመገምገም ልምድ ካለው የኢሚግሬሽን ጠበቃ ጋር መማከር አለባቸው። የአትላንታው ዘጋቢያችን ታሪኩ ኃይሉ ባለሙያውን በማነጋገር ቀጣዩን ዘገባ አጠናቅሯል።
23: የአሜሪካ የሀገር ውስጥ ደህንነት መምሪያ መስሪያ ቤት ለኢትዮጵያውያን ጊዜያዊ ጥበቃ የሚደረግበት ሁኔታ ማለትም ቲፒኤስ መቋረጡን አስታውቋል። መስሪያ ቤቱ እዚህ ውሳኔ ላይ የደረሰው የሀገር ውስጥ ሁኔታዎችን መገምገሙን ተከትሎ ሲሆን ኢትዮጵያ የጊዜያዊ ከለላ መብት መስፈርቶችን እንደማታሟላ ደምድሟል። ይህ ፖሊሲ ለውጥ በአሜሪካ በጊዜያዊ ከለላ ስር የሚኖሩና የሚሰሩ 5000 የሚሆኑ ኢትዮጵያን ዜጎችን የሚነካ መሆኑን የህግ ባለሙያው ዶክተር መሐሙድ ይናገራሉ።
24: የስራ ፍቃድ አፕላይ ሲያደርጉ በቲፒኤስ ውስጥ የነበሩ ሰዎች የሎንፉል አውቶራይዝ ስታያችሁ እስከ ጁላይ 10 ድረስ አድርጉ የሚል እድምታ ያለው ኖቲስ የወጣበት ተጨባጭ ሁኔታ አለ ማለት ነው። ከዚህ የምትረዳው ምንድነው? ከዚህ ጊዜ በኋላ ቲፒኤስ የሚቋረጥበት ነባራዊ ሁኔታ እንዳለ ነው ኢትዮጵያውያኖችን በተመለከተ ማለት ነው።
23: የፌደራል የኢሚግሬሽን አገልግሎቶች በመላ አሜሪካ የሚሰጡት ዶክተር መሐሙድ እንደሚሉት ቲፒኤስ የሚቋረጥባቸው ኢትዮጵያን በህጋዊ መንገድ አሜሪካ ውስጥ ለመቆየት አማራጭ የኢሚግሬሽን ሁኔታ መፈለግ አለባቸው።
24: ቲፒኤስ አሁን መቋረጡን ተከትሎ ምን አይነት አማራጭ አላቸው የሚለው ነገር ያው በሰዎች ባሉበት ነባራዊ ሁኔታ የሚወሰን ነው የሚሆነው። ኬዝ ባይ ኬዝ ቤዚስ የሚወሰን ነው። በፋሚሊ አጀስት ሊያደርጉ ይችላሉ። እዚህ ትዳር ካገቡ የሲቲዝንሺፕ ካላቸው ሰዎች ጋር ትዳር ከመሰረቱ በዛ አይነት መልኩ ሊሄዱ ይችላሉ። አሳይለም እንደ አንድ የፖለቲካ አንድ አማራጭ ሊያዩት የሚችሉበት ነባራዊ ሁኔታ አለ። አሳይለም በተመለከተ አሁን ላይ አሳይለም አልቀረም በአሜሪካ ህግ ማለት ነው። በተለይ ደግሞ አሜሪካ ውስጥ ገብተው ላሉ የማህበረሰብ ክፍሎች እና ለቲፒኤስ ተጠቃሚዎች አሳይለም አልቀረም። ይሄ እንዳሉበት ተጨባጭ ሁኔታ የሚወሰን ሆኖ ካለው የኢትዮጵያ ኮንዲሽን ጋር ከአሁን በፊት ጉዳት ደርሶባቸው ከሆነ እና ወደፊትም ወደ ኢትዮጵያ ቢሄዱ ደግሞ በዘራቸው፣ በፖለቲካ አመለካከታቸው፣ በሃይማኖታቸው ጉዳት ሊደርስባቸው የሚችሉበት ነባራዊ ሁኔታ፣ ቶርች ሊደረጉ የሚችሉበት ነባራዊ ሁኔታ ካለ እሱም ሌላ አማራጭ ሊሆን የሚችልበት ተጨባጭ ሁኔታ ይፈጠራል። ሌላም ከቢዝነስ ሪሌትድ የሆኑ የኢሚግሬሽን ሜካኒዝሞች አሉ፣ ዲቴል የሆኑ እነዚህም እንደ አማራጭ ማየት ይችላሉ።
23: ኢትዮጵያኑ ለሌሎች ህጋዊ የኢሚግሬሽን አማራጭ አይነቶች ብቁ መሆናቸውን ለመገምገም ልምድ ካለው የኢሚግሬሽን ጠበቃ ጋር መመካከር እንዳለባቸውም የህግ ባለሙያው አስረድተዋል። የህግ ምሁሩ በቅርቡ 3 የኢሚግሬሽን ህግ ትንታኔ ሀተታዎችን ለንባብ አብቅተዋል። ሀተታዎቹ የህጋዊ መንገዶች ደንብ መተላለፍ፣ በዓለም አቀፍ የስደተኞች ህግ፣ በድንበር ላይ የአሜሪካን የጥገኝነት ሂደቶችና የአሜሪካ ጠቅላይ ፍርድ ቤት ጊዜያዊ የህግ ከለላ ማቋረጡን የተመለከቱ ናቸው። ከእነዚህ ሀተታዎች መካከል ስለ አንደኛው ሲያስረዱም እንዲህ ብለዋል።
24: አንድ ሰው ወደ አሜሪካ ለመግባት የግድ ቦርደር ላይ ፍቃድ አግኝቶ መግባት አለበት ነው። ያንን ፍቃድ አግኝቶ ካልገባ ደግሞ አሳይልም መጠየቅ አይችልም የሚል ፕሪዘምፕሽን የሚወስድ በባይደን አድሚኒስትሬሽን የወጣ ህግ ነበረ። ይህንን ህግ ውድቅ ያደረገ ነባራዊ ሁኔታ ያለው የፍርድ ሀተታ የሰጠ ውሳኔ ነበረና እዛ ላይ ያተኮረ አርቲክል ነው።
23: እነዚህ ፖሊሲ ለውጦች የአሜሪካን የኢሚግሬሽን ህግ ቁልፍ ገጽታዎች እንደገና የሚቀርጹ ሲሆን በቀጥታ ቀጣይና የወደፊት ጉዳዮችን ይነካሉ ሲሉ ዶክተር መሐሙድ አብራርተዋል። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
3: አድማጮች፣ የመጨረሻው የዜና መጽሔት ቅንብራችን ላይ ደርሰናል። በዓለም እግር ኳስ ጨዋታ የግማሽ ፍጻሜ ግጥሚያ አርጀንቲና ተጋጣሚዋን እንግሊዝን ትናንት 2-1 አሸንፋ የፊታችን እሁድ ለሚካሄደው የዋንጫ ሽሚያ አልፋለች። በትናንቱ ጨዋታም የእንግሊዝ የዓለም ዋንጫን የማንሳት ህልም ሆኖ ቀርቷል። በጨዋታው እንግሊዝ የመጀመሪያውን ግብ ብታስቆጥርም ወደኋላ ጠንካራ እንቅስቃሴ ያሳየው የአርጀንቲና ቡድን አከታትሎ ባገባቸው 2 ግቦች የበላይነቱን ተቀዳጅቷል። በውጤቱም አርጀንቲና ለተከታታይ 2ኛ ጊዜ ለዓለም ዋንጫ የፍጻሜ ግጥሚያ ደርሳለች። የዛሬ 4 ዓመቱን የዓለም እግር ኳስ ጨዋታ ዋንጫ የበላችው አርጀንቲና ዘንድሮም ታሳካው ይሆን? ስለ ትናንቱ የግማሽ ፍጻሜ ጨዋታና ስለ ፍጻሜው ግጥሚያ የፓሪስዋን ዘጋቢያችንን ሃይማኖት ጥሩነህን በስልክ አነጋግሬያት ነበር። ሃይማኖት፣ የትናንቱ የእንግሊዝና የአርጀንቲና ጨዋታ ልብ ሰቃይ ነበረ። በስተመጨረሻ እንግዲህ አርጀንቲና እንግሊዝን 2-1 ረታለች። አርጀንቲናን ለድል ያበቃው እንግሊዞች አንድ ግብ ካስቆጠሩ በኋላ በመከላከሉ ጨዋታ ላይ ስላተኮሩ ነው ይባላል እና ይህ ምን ያህል እውነት ነው?
0: የእንግሊዝ ብሔራዊ ቡድን ድክመት ተብሎ የተመዘገበውም እና የታየውም እንደተመለከትነውም ከሆነ ጎል ካስቆጠሩ በኋላ አሰልጣኝ ቱህል የወሰዱት እርምጃ ተጫዋቾች በበራቸው አካባቢ የመከላከልን ሲስተም ወይ ደግሞ ዘዴ መምረጣቸው የበለጠ እንግሊዝን እንድትጠቃና ያ ደግሞ ለአርጀንቲናኖች እንግዲህ በዚህ ዓለም ዋንጫ እንደተመለከት ነው እስከ መጨረሻው ደቂቃ ድረስ ውጤት ገለብጡ ነው የመጡት እና አሁንም ለዛ ሲስተም የተመቸ ሆነው ነው እንግሊዞች የመጡት እና ከእንግዲህ ከ1966 በኋላ ለፍጻሜ ለማለፍ የነበራቸውን ታሪካዊ አጋጣሚ ያጡበት ምሽት ነው እና ልክ ነው።
3: ከግብጽ ጋር ባደረጉት ጨዋታም አርጀንቲና በግብጽ 2-0 እየተመራች ነበረ። በኋላ ግን 3 ግቦችን በተከታታይ አስገብታ ነው ያሸነፈችውና የአርጀንቲና ቡድን ጥንካሬው በእነዚህ ሁለቱም ጨዋታዎች ወደ ኋላ ላይ ነውና የታየው ከየት ነው የሚመጣው ይሄ ጥንካሬ?
0: አርጀንቲና በዚህ ዓለም ዋንጫ ላይ አስፈሪ ምትችው አርጀንቲና አይደለም የነበረው። እንደ ቡድን ግን በጣም ጠንካራ ናቸው። በተለይ ደግሞ የሜሲ ከፊት መኖር በምንም አይነት ላይ ያለውን ክፍተታቸውን እንኳን እንድትመለከቱ የሚያደርግ ነገር አልነበረም እና በግብጽም በነበረው ጨዋታ ላይ እንዲሁም ደግሞ ከኬፕ ቨርዲ ጋር እንግዲህ በጣም ታሪካዊ ሽንፈትንም ሊያገኙበት የሚችለውንም እድል ወደ መጨረሻ ላይ በተገኙ ደቂቃዎች ላይ ውጤት መቀልበስ ችሏል። ያ ደግሞ በተለይ የሜሲ በቡድን ውስጥ መኖርና የነ ማርቲኔዝ እነዚህ ሁሉ ጥንካሬ የበለጠ ቡድኑ እስከ መጨረሻው ደቂቃ ድረስ ዲው በመከላከሉ ምረገድ በቲ በአማካይም ቦታ ላይ ያሉ ተጫዋቾች ሁለገብ አይነት እንቅስቃሴ ማድረጋቸው የበለጠ አርጀንቲናን እስከ መጨረሻው ደቂቃ ድረስ ተስፋ የማትቆርጥ ቡድን መሆኗን ያስመሰከረችበት ነው። በአንጻሩ ደግሞ እንግሊዝ ጎል ካስቆጠሩ በኋላ ወደ መከላከል በር ወደ መዝጋት ማዘንበላቸው ትላንትና ግን ዋጋ አስከፍሏቸዋል።
3: የፊታችን እሁድ አርጀንቲናና ስፔን ለዓለም እግር ኳስ ዋንጫ የፍጻሜ ውድድር ይገጥማሉ። ሁለቱም እንደሚታወቀው ጠንካራ ቡድኖች ናቸው። ከዚህ ግጥሚያ ምን ይጠበቃል? ማንስ ዋንጫውን ይወስዳል ተብሎ ነው የሚገመተው?
0: እንግዲህ የሁለቱም የኳስ ደረጃቸውም ያን ያህል ልዩነት የምታመጩ አይደለም። ብዙ የአርጀንቲና ተጫዋቾች በስፔን ላሊጋ ውስጥ የተጫወቱ ናቸው። እንግዲህ አሁን ላይ የስፔን እግር ኳስ እንግዲህ ከ2010 የደቡብ አፍሪካው የዓለም ዋንጫ በኋላ እንግዲህ የዓለም ዋንጫን ካነሱ በኋላ ስፔኖች በጣም በብዙ ረገድ ከታች ጀምሮ እስከ ላይ ያለው የብሔራዊ ቡድን እድገታቸው በጣም አስገራሚ ነው ያለው። በዛው ልክ ደግሞ አርጀንቲና በዚህ ባለፈውም የዓለም ዋንጫ ላይም አሁን ላይም ይሄ የሜሲ ጄኔሬሽን በጣም ውጤታማነቱን በዚህ በኮፓ አሜሪካም ያስመሰከረ የመጣ ብሔራዊ ቡድን ነው እና የሁለቱ መገናኘት እንግዲህ እንደ ላቲን እና እንደ አውሮፓ የእግር ኳስ ደረጃ ምን ላይ እንደደረሰ የሚያሳይ ነው እና ፉክክሩ ቀላል ይሆናል ብዬ አልጠብቅም። ጨዋታው ቀላል አይሆንም። ለደረጃውም የሚደረገው የእንግሊዝ እና የፈረንሳይ ጨዋታም እንደዚሁ ሌላ አጓጊ ነገሮች ይኖሩታል። በተለይ ከጎል አግቢ ኮከብነቱን ከመውሰድ አንጻር በኬሊያን ምባፔ እና በሜሲ መካከል የሚኖረው ፉክክርም እንደዚሁ ይሄ የደረጃ ጨዋታ ነው ብለን እንደው ዝም ብለን የምናልፈው ነገር አይሆንም እና ትልቅ ፉክክር ይደረግበታል ብዬ ነው የማስበው።
3: ሃይማኖት ጥሩን ከፓሪስ በጣም አመሰግናለሁ
0: ለነበረን ቆይታ። እጅግ አድርጌ አመሰግናለሁ።
3: አድማጮች፣ በዚሁ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል። ሳምንታዊው የባህል መድረክ ነው ቀጣዩ ዝግጅታችን። ዝግጅቱ እስኪቀርብ ድረስ ከዚህ ሙዚቃ ጋር አብረን እንቆያለን።

0: ይህ ዶች ቨለ ዲደብሊው ነው። ቀጣዩ ሳምንታዊው የባህል መድረክ ነው። ኢትዮጵያ ለሁለተኛ ጊዜ የተሳተፈችበትን 61ኛውን የቬኒስ ቢናሌ ዓለም አቀፍ የስነ ጥበብና የባህል መድረክ ያስቃኘናል። አዘጋጇ አዜብ ታደሰናት።
1: የባህል መድረክ
2: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በጣሊያን ቬኒሲያ ከተማ በየሁለት ዓመቱ የሚካሄደውና አንጋፋና ግዙፉ ዓለም አቀፍ የስነ ጥበብና የባህል ክስተት ዘንድሮ ለ61ኛ ጊዜ እየተካሄደ ነው። ኢትዮጵያን ጨምሮ 13 አፍሪካ አገራት ብሔራዊ የጥበብ ማሳያ መድረካቸውን ዘርግተዋል። ኢትዮጵያ ለሁለተኛ ጊዜ የቀረበችበት ይህ የጥበብ መድረክ በኢትዮጵያው ጥበበኛ ተገኔ ኩምቢት የተወከለች ሲሆን ሰዓሊው በመድረኩ የዝምታ ቅርጾች Shapes of Silence በሚል ስራዎቹን ይዞ ቀርቧል። ከሁለት ዓመት በፊት ማለትም ኢትዮጵያ ለመጀመሪያ ጊዜ በታሪኳ በ60ኛው የቬኒሲያ ዓለም አቀፍ አውደ ርዕይ ላይ ተሳትፋለች። ኢትዮጵያን ወክሎ በ60ኛው የቬኒሲያ ዓለም አቀፍ አውደ ርዕይ የጥበብ ስራዎቹን ይዞ የቀረበው ኢትዮጵያዊው ሰዓሊ ተስፋዬ ኡርጌሳ ነበር። ሰዓሊ ተስፋዬ ቅድመ ግምትና አብሮ መኖር በሚል ርዕስ ቬኒሲያ አውደ ርዕይ ላይ ያቀረበው የስዕል ትርኢት በጣም መነጋገሪያ ከነበሩት ትርኢቶች መካከል አንዱ እንደነበር የሚታወስ ነው። በዘንድሮ ማለትም በ2026 ዓመቱ የቬኒሲያ ግዙፍ ዓለም አቀፍ የስነ ጥበብና የባህል አውደ ርዕይ ላይ ከኢትዮጵያ ቀጥሎ የጥበብ ስራዎቻቸውን እያሳዩ የሚገኙት 12 የአፍሪካ አገራት ካሜሩን፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ግብፅ፣ ጊኒ፣ ኢኳቶሪያል ጊኒ፣ ሞሮኮ፣ ሴኔጋል፣ ሴራሊዮን፣ ሶማሊያ፣ ዩጋንዳ፣ ታንዛኒያ እና ዚምባብዌ ናቸው። በ2026ቱ በቬኒሲያ ቤናሌ ላይ 13 የአፍሪቃ ብሔራዊ የጥበብ መድረኮች መዘርጋታቸው በኤግዚቢሽኑ ታሪክ ውስጥ ለአፍሪቃ ውክልና የሰጠ በጣም አስፈላጊ ጊዜ መሆኑ ተመልክቷል። ዘንድሮ የጥበብ ስራቸውን ካቀረቡት 13 ሀገራት መካከል ደግሞ 4 ሀገሮች ማለትም ጊኒ፣ ኢኳቶሪያል ጊኒ፣ ሴራሊዮን እና ሶማሊያ ለመጀመሪያ ጊዜ በብሔራዊ ደረጃ የጥበብ ኤግዚቢሽን በማቅረብ ላይ ናቸው። እነዚህ የአፍሪቃ ሀገራት የባህል ተቋማት በዓለም አቀፍ ዘመናዊ የጥበብ መድረኮች ላይ ለመሳተፍ ያላቸውን ቁርጠኝነት ያሳዩበትም እንደሆነ ተመልክቷል። ዘንድሮ ኢትዮጵያን ወክሎ በጣሊያኑ ዓለም አቀፍ የጥበብ አውደ ርዕይ ቬኒስ ቤናሌ ላይ የጥበብ ስራዎቹን ያቀረበው ኢትዮጵያዊው ሰዓሊ ተገኔ ኩምቢ ይህንን እድል ማስቀጠል መቻላችን ለኢትዮጵያ የስነ ጥበብ ዓለም ተስፋ ነው ብሏል።
3: አዎ፣ ይህ ለመጀመሪያ ጊዜ አሁን በተስፋዬ ኡርጌሳ አማካኝነት ነው ኢትዮጵያ የተሳተፈችው። እዛው ቦታ ላይ ነው እንዲቀጥል ያደረግነው። በሁለተኛው የኔ ነው የሆነው። ዝግጅቱ በጣም ጥሩ ዝግጅት፣ በጣም ጥሩ ጊዜ ነበረ። እስካሁን ባለው በሶስት ወር ውስጥ ብቻ ወደ 30,000 ሰው የሚሆን ነው ጎብኝ ኛው የኢትዮጵያውን ብቻ ያየው እና በጣም ከፍተኛ ትልቅ ተጽዕኖ ያለው ኤግዚቢሽን ነው። ማለት በቬኒስ ቤናለ ትልቁ ኤግዚቢሽን ሎንግ ታይም የነበረ ነው። ኢትዮጵያ እንግዲህ ሀገራችን ለሁለተኛ ጊዜ የተሳተፈችው እና ትልቁ ነገር ምንድን ነው? ይህን መቀጠላችን መጀመር ብቻ ሳይሆን ይህ መቀጠላችን እንዲያለ እየቀጠለ በሚቀጥለውም እያደረግን ሁልጊዜ የኢትዮጵያን ጥበብ ለዓለም የምናሳይበት ትልቅ መድረክ ነው እና ጥሩ ኤክስፒሪንስ ነው ያገኘ ነው። እሱ ብቻ ደግሞ ሳይሆን በዚህ በተሳተፍንበትም አገር ቤት የትም ቦታ ላሉ አርቲስቶች ትልቅ የመንገድ ይከፍታል። ብዙ አርት ጋለሪዎች፣ ብዙ አርት ኮሌክተሮች፣ ቱሪዝምንም ሁሉንም ነገር ሊያካትት የሚችል ነገር ነው እና ይሄ ዝግጅት ትልቅ እዚህ ቦታ እንዲደርስም የኢትዮጵያ ኤምባሲ ሮም ትልቅ አስተዋጽኦ አድርጎልናል። ቱሪዝም ሚኒስቴር በአማካኝነት ነው ይሄ ዝግጅት የሆነው ማለት እና ቆንጆ ዝግጅት ነበረ። ኢትዮጵያ ለዚች ለሁለተኛ ጊዜ መቀጠሏና ለዚህ እንትን በማድረጓ ትልቅ ደስታ ይሰማናል። ማለት ለሰዓሊው ይሄ ዓለም መድረክ መከፈት ብዙ አስተዋጽኦ ለሀገርም ለቱሪዝምም ለስነ ጥበብ እድገት በጣም ትልቅ አስተዋጽኦ የሚያደርግ ስለሆነ ለዚህ ዝግጅት ለተባበሩን ለሮም ኤምባሲ አምባሳደር ደሚቱ እንዲሁም ለሚኒስቴር ቱሪዝም ሚኒስቴር ለሆኑት ሁሉ ምስጋና ለማቅረብ ነው። አመሰግናለሁ።
2: በሴኔጋል ዳካር ላይ የተካሄደውን የአፍሪቃ ዋንጫ በማሸነፌና ዋንጫውን በመውሰዴ ባለም የስዕል ግጥሚያ ለመመረጥ በቃው ያለን ሰዓሊ ተገናኝ ኩንቢ ከ40 ዓመታት በፊት በዳካር ሴኔጋል በተካሄደው የስዕል ውድድር ለመጀመሪያ ጊዜ ኢትዮጵያዊው ሰዓሊ የትም ጌታ አሸንፈው እንደነበር ጠቅሷል። አሁን እኔ የዳካሩን የስዕል ውድድር በማሸነፌ ለመመረጥና በጣሊያን ቬኒሲያ ከተማ በመካሄድ ላይ ባለው የስዕል ኤግዚቢሽን ላይ ኢትዮጵያን ወክዬ ስዕሎችን ለማቅረብ የበቃው ሲል ሰዓሊ ተገናኝ ኩንቢ ተናግሯል።
3: ጥበብ አዲስ አበባ ስነጥበብ ትምህርት ቤት እዛ ተማርኩ። ዲግሪን ከቻርከው በኋላ ኮተቤ ምራን ኮሌጅ አስተማሪ ሆንኩ። ከኮተቤ ምራን ኮሌጅ በኋላ በስኮላርሽፕ ወደ ጀርመን መጣሁ ማለት ነው። በርሊን ጀርመን ደግሞ ሄጄ ማስተርሴን ተማርኩኝ። ከማስተርሴ በኋላ ያው እዚህ ስቱዲዮ አለኝ በዳካር ቢናለ ኢትዮጵያ ሎንግ ታይም ከዛሬ 40 ዓመት በዛሬውን የትንጌታ የሚባሉ አርቲስት አቂያቸው ይሆናል በሳቸው የተገኘውን ዋንጫ እኔ የዳካር ቢናልን ለሎንግ ታይም የነበረውን ዋንጫ ለሀገሬ አምጥቻለሁ። ሶ የዳካሩ ቢናል ደግሞ ቀጥታ ወዴት ሙቭ ያደርጋል ማለት ነው? ወደ ቬኒስ መጣ ማለት ነው። ስለዚህ የመላው አፍሪካኖች ዋንጫ ነው። ይህኛው ትልቁ ኢቨንት በአፍሪካ ማለት ኢሚጅን ማለት ትልቁ የአፍሪካ ዋንጫ ማለት ነው። የአፍሪካ ዋንጫ ሲሆን ወደ ዓለም ዋንጫ ይኬድል። ልክ እንደዛ በስፖርት እንዳለ ሁሉ በአርቱም እንዲያል እያደገ ነው የሚሄደው። በሱ ብቻ ሳይሆን በቃ አጠቃላይ አሁን ለሚቀጥለው ዙርም ኢትዮጵያ እንድትቀጥልም ጥረት እያደረግን ነው። የሀገራችንን ጥበብ በተለያዩ መንገዶችን በቃ ማሳየት መቻል ማለት ነው።
2: በአለ የስነ ጥበብና ዲዛይን ትምህርት ቤት የተማረው ሰዓሊ ተስፋዬ ኡርጌሳ ከ2 ዓመት በፊት ስራዎቹን እዚህ ኤግዚቢሽን ላይ ይዞ የቀረበና ትልቅ ስኬት ነበር። ቢሆንም በአጠቃላይ ኢትዮጵያውያን የጥበብ ሰዎች በዓለም አቀፍ መድረክ ከጠፉ ሰንበትበት ብለዋል ያሉት የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው በስነ ጥበቡ መድረክ ድጋፍ በማድረግ ኢትዮጵያ ያላትን እምቅ ኃይል ለዓለም ማሳየት እንዳለባት ተናግረዋል። ዘንድሮ ሰዓሊ ተገኔ ኩንቢ ድንቅ ጥበብን ለዓለም መድረክ ማብቃቱን አወድሰዋል።
4: የኢትዮጵያ የስነ ጥበብ ሰዎች በተለይም ሰዓሊያን ዓለም አቀፍ መድረክ ላይ ከጠፉ ሰንበትበት ብሏል። ተገኔ ኩንቢ ጥሩ ጽንሰ ሀሳብ ያለው የስዕል አውደ ርዕይ ይዞ ቀርቦ እኔ ኪውሬተር ሆኜለት እንደገና ደግሞ አቶ ዮሐንስ የሚባል እሱም ሰዓሊ ነው ኮኪውሬተር ሆኖ እንግዲህ ባለፈው ሜይ ላይ ኤግዚቢሽኑ ተከፍቶ ለሕዝብ እየታየ ይገኛል። የኤግዚቢሽኑ ወይንም የአውደ ርዕዩ ርዕስ ሼፕስ ኦፍ ሳይለንስ የሚል ነው። ሳይለንስ ብዙ ነገርን ይገልጻል። ዝምታ በኢትዮጵያውያን ሁለት ጉራማይሌ ነገር አለው። አንደኛ ዝምታ በጎ ጎን ሲኖረው ሀሳብን በይደር ይዞ እስቲ ልቆዝምበት ብሎ የተሻለ ነገር ለማምጣት፣ ሁለተኛ ደግሞ ዝም በማለትም የሚቀር ነገር አለ እና ሁለቱን የኢትዮጵያ ስነ ቃላት ነው ትውፊታዊ ስነ ቃላት በጥበብ ስራው ተገኔ በደንብ አድርጎ የገለጸው ማለት ነው።
2: ፕሮፌሰር አበባው የሰዓሊው ስራዎች የብዙዎችን ቀልብ መሳቡንም ተናግረዋል።
4: አንድ የጥበብ ስራ በተለይም ስነ ስዕል ወይንም ስነ ጥበብ ብለን ከወሰድ ነው ብዙ ጊዜ ቀለምና ሸራን ነው የምናየው። ተገኔ ቀለምና ሸራን ከራፊ ጨርቆች ጋር እነዛ ራፊ ጨርቆች በዳንቴል መልክ የተሰሩ በእናቶች ሃይማኖት አገልግሎት ላይ ሲውሉ የነበሩ እንደገና ደግሞ የተለያዩ የኢትዮጵያ ብሔር ብሔረሰቦች እና የባህል ማህበረሰቦች ከነዛ የወሰዳቸው ናቸው። ሰው በተለያየ የኢትዮጵያ ባህል ብሔረሰብ እነዚህን እንዴት አድርጌ ነው ማስቀምጣቸው የሚልና መላውን ኢትዮጵያ የሚወክል በተለይ የጥበብ ስራዎች፣ የሸማ የጥበብ ስራዎች፣ ግምዣዎች እነዚህን ሁሉ አንድ ላይ አደባልቆ ከቀለም ጋር አሰናስኖና ሆርሞናይዝ አድርጎ ያቀረበበት ነው። ከሁሉም ግን ትልቅ የተገኔ ሼፕስ ኦፍ ሳይለንስ የሚገልጸው ነገር ቅርጽ፣ ምስል ምን የሌለውን ነገር ዝምታን፣ ሳይለንስን ፎርም ሰጠው፣ ቅርጽ ሰጠው እና ያ በጣም ተወዳጅ አድርጎት በጣም ከሚጎበኙት የፓቪሊዮኖች የኢትዮጵያ ፓቪሊዮን የተገኔ ኩንቢ ሳይለንስ ኦፍ ሼፕ አንደኛው ሆኗል ማለት ይቻላል።
2: ከ2 ዓመት በፊት ሰዓሊ ተስፋዬ ኡርጌሳ በዚሁ በቬኒስ ቤናሌ ላይ ኢትዮጵያን ወክሎ የጥበብ ስራዎቹን አቅርቧል። በተከታታይ ዓመት አሁን ለ2ኛ ጊዜ ኢትዮጵያን የወከለው ሰዓሊ ተገኔ ኩንቢ ነው። ይህ ለኢትዮጵያ ምን ማለት ይሆን?
4: አንድ ነገር እንግዲህ ስነ ጥበብ አገርን የማስተዋወቂያ መንገድ ከሆኑት ነገሮች አንደኛው ነው። ብዙ ጊዜ ኢትዮጵያ ላይ እያደላን ያለ ፐርፎርሚንግ አርትስ ስንል ትዋኔ ጥበባት አሉ አይደለም? በዳንኪራም፣ በጭፈራም፣ ሙዚቃም በምንም የሚቀርቡ በድምጽ በዛ ላይ ነው ብዙ ጊዜ የምናተኩረው። ይሄ ስነ ጥበብን ስነ ስዕልን ጨምሮ እነ ስነ ስዕል ቅርጽን ሌሎችን ነገሮች ትኩረት ሰጠናቸው አናውቅም። ባይሰጣቸውም ግን ምንድነው እነዚህ በተለይ አይናቸው የተገለጠና ዓለም ላይ አሁን ምን እየተካሄደ እንዳለ የሚያውቁ በጣም ፈጣንና የፈጠራ ክህሎታቸው በጣም ከፍ ያለ እንደነ ተገናኝቶቹ እየተረዱት ነው። የስነ ጥበብን ኃይል የስነ ጥበብን በተለይ አገርን ከማስተዋወቅ አኳያ ያለውን ሚና እየተረዱት ስለሆነ በተለይ በመንግስት ደረጃ ወደዚህ ትኩረት እየተሰጠ ነው። ሁለት አካላት ለምሳሌ በሮም የሚገኘው የኢትዮጵያ ኤምባሲ በተለይም ክብርት አምባሳደር ወይዘሮ ደሚቱ ሀምቢሳ በጣም የሰጡት ድጋፍ ከፍተኛ ነው። ለዚህ ሊመሰገኑ ይገባል። የኤምባሲው አጠቃላይ ስታፍም ይህንን ድጋፍ በመስጠት ብዙ ነገሮችን በማዘጋጀት በጣም ከፍተኛ አስተዋጽኦ አድርጓል። የኢትዮጵያ ቱሪዝም ሚኒስቴርም እንደዚያው ከፍተኛ አስተዋጽኦ አድርጓል። እና ትልቁ ነገር ምንድን ነው? ጥበብ ማለት ሀገርን ነው የሚያንጸባርቀው። በእርግጥ የአንድ የጥበብ ሰው ፈጠራ ከትንሽ ነገር እስከ ሀገር፣ እስከ አህጉር፣ እስከ ረቂቅ ንጽፍ ከሆነ ነገር ሊሰፋ ሊጠብም ይችላል። ግን በእንደዚህ አይነት መድረክ ማንኛውንም ነገር ይዞ መቅረብ ደግሞ የሀገርን ስም ከፍ ያደርጋል።
2: የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው በስነ ጥበብ ረገድ ኢትዮጵያ አሁን ኦሎምፒክ ውድድር ላይ ናት ሲሉ የቬኒስ ቤናሌን የስዕል ትዕይንት ገልጸውታል።
4: እንግዲህ የቬኒስ ቤናሌ ማለት በስነ ጥበብ ኦሎምፒክ እንደማለት ነው። በስፖርት ኦሎምፒክ ብለን እንደምንወስደው ማለት ነው። ያው አለመድነውም እና ብዙም አልዘገብነውም፣ ብዙም እንደው የሚዲያ ሽፋን አልተሰጠውም እንጂ ትልቅ ስኬት ነው ሀገርን በማስተዋወቅ ደረጃ። እና የስነ ጥበብ ሰዎች በተለይ የእነሱን ፈለግ ተከትለው ቢጓዙ ጥሩ ነው። ምናልባትም ደግሞ አንድ ያልተጠቀምንበት የዚህ የሴኔጋል ያለው የዳካር ቤናሌ፣ እሱም ደግሞ በአፍሪካ ደረጃ አፍሪካውያንን ትውልድ አፍሪካውያንን ብዙ እድል የሚሰጥ ነው። እዛም ቢሳተፉ እዛ መሳተፍ ደግሞ እንደ ቬኒስ ቤናሌ ወዳለው ትልቅ ወደሆነ የጥበብ አውደ ርዕይ ይመራቸዋል። ይሄ ለኢትዮጵያ ትልቅ ስኬት ነው።
2: ፕሮፌሰር፣ እንግዲህ ኢትዮጵያውያን ሰዓሊዎች እምቅ ጥበብ እንዳላቸው ብዙ ምሁራን ይገልጻሉ። ይሁንና በዚህ አይነቱ የጥበብ ኦሎምፒክ ላይ ቀርበው አገራቸውን እንዲያስጠሩ ምን ያህል ድጋፍ ይደረግላቸዋል ይላሉ? ብዙ ሰዓሊያን የቀለም የሸራ የመሳሰሉ ቁሳቁሶች እጥረት እንዳለባቸው ይናገራሉ።
4: እንግዲህ በቱሪዝም ሚኒስቴር በኩል በጣም ከፍተኛ ድጋፍ አለ። ያ ድጋፍ ግን የሰዓሊዎችን ማቴሪያል የማሟራት አይደለም። በእርግጥ ሰዓሊ ብዙ ጊዜ ቀለም አነሰን እንደዚህ የሚለው ነገር ትንሽ ምናልባት በመንግስት በኩል መደረግ ያለበት በትክክል ለሰዓሊያን የሚመጣ የብሩሽም ይሁን የቀለማት የእነዚህም ነገሮችን በሰዓሊያን ማህበር በኩል ከቀረጥ ነፃ የሚመጣበት ቢደረግ ጥሩ ነው። ለዛ ብቻ የሚመጣው ለንግድ የሚመጣው ሳይሆን ማለት ነው፣ ለስነ ጥበብ አገልግሎት የሚውለው እሱ አንድ ነገር ቢመቻች ጥሩ ነው። ከዛ ውጭ ያለው ስለ ስዕል ላይ የሚደረገው ኢንቨስትመንት ብዙ ገንዘብ የሚጠይቅ አይደለም። የተወሰነ ገንዘብ በጅቶ ይህንን ቢያንስ በዓለም አቀፍ መድረኮች ላይ ለሚወዳደሩ እና ስመጥር ለሆኑ ሰዎች እንደ ድጋፍ መስጠት ጥሩ ነው ብዬ አምናለሁ። እኔ ቅርስ ጥበቃ ባለስልጣን ሰራ ብሆንም እንደ የስነ ጥበብ ታሪክ ምሁር ቅርብ ጊዜ እንግዲህ ከአለ ስነ ጥበብና ዲዛይን እንደዚሁም ደግሞ ከሰዓሊያን ማህበር ጋር ተቀራርቦ ተነጋግሮ በተለይ በባህልና ስፖርት ሚኒስቴር በኩል እነዚህም እንዴት አድርጎ ድጋፍ መስጠት ይቻላል የሚለውን ለመነጋገር አስበናል። ምናልባትም መስከረምና ጥቅምት ላይ የዚህ የተገኔን ሼፕስ ኦፍ ሳይለንስ ሲቋጭ ኤግዚቢሽኑ ሲዘጋ እሳቸውን መጥተው እዚህ ልምዳቸውን የሚያካፍሉበት መድረክ የጣሊያን ኤምባሲም ይሄን ለማዘጋጀት ፈቃደኛ ነው። አንድ መድረክ አዘጋጅቶ እሱም ለመስራት እያሰብን ነው።
2: የዓለማችን እጅግ ጥንታዊና ተደማጭነት ያለው የኪነ ጥበብ መድረክ ቬኒስ ቤናለ በከተማዋ በተለያዩ ህንፃዎችና ቦታዎች የሚዘረጋ የተለያዩ የጥበብ ዘርፎችን የሚያካትት ነው። ዘንድሮ ለ61ኛ ጊዜ የተከፈተው የጥበብ ኤግዚቢሽን ከግንቦት 1 ቀን 2018 እስከ ህዳር 13 ቀን 2019 ድረስ ይዘልቃል። አድማጮች፣ የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር አበባው አያሌውና ሰዓሊ ተገኝ ኩንቢ ለሰጡን ቃለ ምልልስ በዶቼ ቬለ ስም በማመስገን የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።
0: አድማጮች፣ ጠቅላላው ስርጭታችንን ከማብቃቱ በፊት አርስተ ዜናውን እንሆ። ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤዚ ወንዝ ውስጥ ባለፈው ሰኞ ማታ ሰጥመዋል ተብለው ከተጠረጠሩት 10 ኢትዮጵያውያን ወንዶች መካከል አምስቱ በህይወት መገኘታቸውን አንድ የዛምቢያ ድረገጽ ዘገበ። United States ኢቦላ ከተስፋፋበት የኮንጎ ዲሞክራሲያዊ ሪፐብሊክ የሚነሱ ዜጎቿ ወደ አገር እንዳይገቡ ዛሬ ገዳጣለች። ወደ United States ለመግባት የሚፈልጉ አሜሪካውያን ለ21 ቀናት ከኮንጎ ዲሞክራሲያዊ ሪፐብሊክ ውጪ የግድ መቆየት ይጠበቅባቸዋል። ዩክሬን ውስጥ ጦርነቱ ከጀመረበት ጊዜ አንስቶ ያልተጠበቀ የተቃውሞ ሰልፍ ዛሬ ተካሄደ። የተቃውሞ ሰልፉ ሰበብ የለውጥ አራማጆች ናቸው የሚባሉት የዩክሬን መከላከያ ሚኒስትር ሚካኤሎ ፊዶሮቭን የአገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ ከስልጣናቸው ማንሳታቸው ነው። አርስተ ዜናውን ነበር ያሰማዋችሁ አድማጮች። እንግዲህ ዝግጅታችን እያበቃ ነው። ነገ በተመሳሳይ ሰዓት በሌሎች ዝግጅቶች እንጠብቃችኋለን። ደህና ቆዩን።